0: ሰላም እንደምን አምሽታችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። ለዛሬ የነ አቶ ዮሐንስ ቧያለው የፍርድ ቤት ውሎ
1: ምግብ በሰዓት ልብሳችን አልጋችን ላብሩን ይዘን እንተኛው 61 ሰው 2000 ቤትና 1 ሾር ላይ ያለው ጣብጣብ ነው ዳስካይ ውስጥ አለን የሚለው እንግዲህ ኮማንደሩ ለፍርድ ቤት መልሰጥቷል።
0: AI የኢትዮጵያን ሙዚቃ መልክ እንዴት ሊለውጠው ይችላል?
2: AI አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ተቀብሎ ስለያዘው የወደፊቱ ዓለም ጥሩት ነው ስለኝ በሁሉም ዘርፍ ነው ማውራሽ።
0: ክብሮሰን ስላስመዘገበው ሊዮኔል ሜሲም ዘገባ ይዘናል እንድትከታተሉን ግብዣችን ነው። የፌደራል ከፍተኛ ፍርድ ቤት በእናቶ ዮሐንስ ቧያለው መዝገብ በሽብር ተከሰው በእስር ላይ የሚገኙትን ተከሳሾች የሰብአዊ መብት አያያዝ በተመለከተ ድንገተኛ አጣሪያ ካለ ለመመደብ መወሰኑን የተከሳሾች ጠበቃ ተናገሩ። የፌደራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀል ችሎት በዛሬው ውሎ ይህንን ውሳኔ ያሳለፈው የተከሳሾቹን አያያዝ በሚመለከት የቂሊንጦ ማረሚያ ቤት ኃላፊ ቀርበው የሰጡት ማብራሪያ በተከሳሾቹ በኩል ተቀባይነት በማጣቱ እንደሆነ ጠበቃ ሰለሞን ገዛኝ አስረድተዋል። ጠበቃ ሰለሞን ዛሬ የተቀጠረው ለምን እንደነበር በማስታወስ ይጀምራሉ።
1: ዛሬ የተቀጠረው ለሁለት ነገር ነው። ዋናውና ትልቁ ነገር አቃቤ ህግ ያቀረባቸው ማስረጃዎችና የእኛን አስተያየት በማየት ይከላከሉ ወይስ አይከላከሉ፣ በነጻ ሊሰነበት ይገባል ወይስ አይገባም የሚለውን መደበኛ ቀጠሮ ሳይሰጠው በንጥልጥል የነበረውን ብይን ለመተዋወቅ ነው። ሁለተኛ እንደገና ደግሞ ከዚህ ቀደም በተደጋጋሚ ጊዜ በማረሚያ ቤቱ በኩል ሊፈጸምላቸው የሚገባ ነገሮች እንዲፈጸሙ በማለት ፍርድ ቤት ትእዛዝ ቢሰጥም ባለመፈጸማቸው፣ እንዲሁም በፍርድ ቤት ትእዛዝ መሰረት እየተፈጸሙ ያሉት ነገሮች በመቋረጣቸው እነሱን በተመለከተ አሁንም ድጋሚ አልተፈጸመልንም ብለው አቤቱታ በማቅረባቸው የቂሊንጦ ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛውን ቀርቦ እንዲያስረዳ በሚል አንዱ እሱ ነው። ከዛ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ስለደረሰባቸው የሰብአዊ ጥሰት ከሸዋ አርባ ጀምሮ ያለውን ለፍርድ ቤት ሪፖርት አቅርቦ ፍርድ ቤቱም ያንን ሰብአዊ ጥሰት የፈጸሙ ሰዎችን ምርመራ ተደርጎ የሚጠየቁት እንዲጠየቁ የሚል ሪኮማንዴሽን በሰጠው መሰረት ፍርድ ቤቱም ለፌደራል ፖሊስ ምርመራ እንዲደረግ አዞ ነበር። ስለመጠባበቅ ሌላው የማረሚያ ቤቱ የጥበቃ ኃላፊ ሩት ኢንስፔክተር ድሪማን በተመለከተ ማስረጃውን አሰባስቤ ለአቃቤ ሕግ አስተላልፍ ያለው ብሎ ነበር የፌደራል ፖሊስ። እሱንም ለመጠባበቅ ነው ዛሬ የተቀጠሩ የቀረቡት የማረሚያ ቤቱ ኃላፊ ምክትል ኮማንደር ጣሰው ቀርቦ አስረድተዋል።
0: በዛሬው ችሎት ቀርበው ማብራሪያ የሰጡት የማረሚያ ቤቱ ኃላፊ ያነሷቸውና ተሻሽለዋል ያሏቸው ሀሳቦች ግን በተከሳሾች በኩል ተቀባይነት አለማግኘታቸውን ጠበቃቸው አስረድተዋል።
1: የተከበሩ አቶ ዮሐንስ ቧያለው እና የተከበሩ አቶ ክርስቲያን ታደለ አልተፈጸመልንም ኮማንደሩ የሚሉት ነገር በፍጹም ውሸት ነው። ለምሳሌ ከዋናዎቹ ቤተሰብን ጥየቃ በተመለከተ ልጆቻችንን አቅፍ እንዳንስም ተደርገናል። ምግብ ሲገባለን በማሽን እንደሚፈተሹ ሁሉ ሌላ ሶስት ጊዜ እየተፈተሽ ህመም ተዳርገናል።

0: ከዛ ውጭ አምስቱ ተከሳሾች እነዚህ የምክር ቤት አባላት ከህመማቸው አንጻር ፍርድ ቤቱ ባዘዘላቸው መሰረት ቤተሰብን ቁጭ ብሎ እንዲያናግሩ ነበር። ኮማንደሩ ያን አድርገናል ቢሉ ውሸት ነው አሉ እነ ዮሐንስ። ምንም ነገር የተደረገ ነገር የለም። ዝም ብሎ ብቻ አንድ ወንበር ራቅ አድርገው አስቀምጠው ቤተሰቡ ራቅ ብሎ ቆሞ ምንም መነጋገር የማንችልበት ሁኔታ ነው ያለው። ውሸት ነው። ሌላው ከፍሩት ጋር በተመለከተ ገቡት ዋተር ሜሎን እና ፓፓዬ፣ እኛ እንግዲህ ፍሪጅ የለም ምን የለም፣ ሲገባ በዛ በማሽን ተበርብሮ ነው የሚገባው፣ ታይቶ ነው የሚገባው። መጨረሻ ላይ ግን በቢሎ አሰንጥቀው ተላልጠው ያስገቡታል። እሱም ለአንድ ጊዜም ለአንድ ሰከንድ እኮ ሳንጠቀም ይበላሻል። በማረቢያ ቤት ውስጥ አሁን ባለንበት ቃሊቲ እንትን ውስጥ አንድ ክፍል ናት፣ 61 ሰዎች ነን። አልጋው ተደራራቢ ሆኖ መተላለፊያ የለውም። እንደገና ደግሞ በእድሜ የገፉና የታመሙ እስረኞች አሉ። ከተደራራቢው አልጋ ላይ ውጡ እየተባለ እየወደቁ ለሌላ ጉዳት ደርሶባቸዋል። በጣም ጠባብ ነው፣ መንቀሳቀስ አይቻልም። ምግብ፣ መጽሐፍ፣ ልብሳችን፣ አልጋችን ሊያብሩን ይዘን የምንተኛው 61 ሰው ሁለት ሽንት ቤት እና አንድ ሻወር ነው ያለው። በጣም ጠባብ ነው እና ስቃይ ውስጥ አለን የሚል ነው እንግዲህ። ኮማንደሩ ባለን አቅም መሰረት ይህንን ፈጽመናል አሉ። ዮሐንስ ቧያለው አልተፈጸመልንም በሚል ብዙ ጭቅጭቅ ነበረ። መጨረሻ ላይ ፍርድ ቤቱ ይህንን ጉዳይ ስለመፈጸሙ ስላለመፈጸሙ፣ የተፈጠሩ ነገሮች የተከሰቱ ነገሮች መኖራቸው ስለመኖራቸው በተመለከተ ድንገተኛ ማጣራት አድርጎ መጥቶ ሪፖርት የሚያደርግ አካል እንመድባለን ነው ያሉት።
1: የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርም በግላቸው ቅሬታ ማቅረባቸውን ጠበቃ ሰለሞን አክለዋል።
0: የተከበሩ ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባል ከማስረጃ ጋር አቤቱታ ይዘው አቅርበዋል። ምንድነው በእሳቸው ስልኬ ነው የሚሉት እሳቸው የዛሬ 3 ዓመት ከሞባይሌ ጋር በፌደራል ፖሊስ ቁጥጥር ነው ያለው። ስልኬም ጠፎን በኤግዚቢትነት ተይዞ እዛው ፖሊስ ነው ያለው። ሆኖም ግን በአሁኑ ሰዓት ቴሌግራም እና ቴሌብር እየተጠቀመ ያለ ሰው አለ፣ ኦንላይን ላይ ነው። ስለዚህ ይሄ ማን እየተጠቀመ እንዳለ እንዴት ሊጠቀሙ ቻሉ የሚለውን ኢትዮ ቴሌኮም አጣርቶ እንዲሁም ደግሞ ፌዴራል ፖሊስ ጉዳዩን አጣርቶ መልስ እንዲሰጥ ብለው ይህንም ትዕዛዝ ሰጥተዋል። ይህንን ለመጠባበቅ ለሰኔ 22 ተቀጥሯል። ከዛ ውጭ መደበኛውን ክርክር በተመለከተ ይከላከሉ አይከላከሉ ወይስ በነጠል ሊሰናበቱ ይገባሉ ሳይገባ የሚለውም አልደረሰልንም በማለት አሁን ለአራተኛው ለአምስተኛ ጊዜ መደበኛ ቀጠሮ ሰጥተውታል። ለሐምሌ 3 2018 ብይን እናነባለን ብለው በዚሁ ተጠቃለው የዕለቱ ችሎት።
1: አሁን ደግሞ ከጊዜ ወደ ጊዜ እየተራቀቀ የመጣው ሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂ ለኢትዮጵያ ሙዚቃ የፈጠረውን እድልና የሚያሳድረውን ተጽዕኖ በተመለከተ ሙዚቀኞችና ባለሙያዎችን አነጋግረን ወደ አሰናዳ ነው ጥንቅር እናልፋለን።
2: ኤአይ ሲመጣ ምንድነው ያደረገው? ይህንን ነገር ነው በቃ የሚውዚክ ዲሞክራታይዜሽን
3: ጠያቂ በሌለበት አስመስለው እንትን ይላሉ። እኛም ደግሞ ወዴት ሂደን እናመልክት?
4: እንጨት መፍለጥ አይደለም ምናምን ሊያቀል የሚችል ነገር። ሙዚቃ በግሩፕ የሚሰራ ስራ ነው።
5: ባላንስ ካላደረግነው ግን ከባድ ነው የሚሆነው ብዬ አስባለሁ።
6: ስራው ወጥ ኦሪጂናል ኮፒ ያልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይህን እንዲያካትት ሆኖ አሁን እየመጣ ነው።
1: በሰው ሰራሽ አስተውሎት ወይም በኤአይ የተሰሩ የአንጋፋ ድምፃውያን የሙዚቃ ስራዎች በድጋሚ ተሰርተው እንዲሁም በአዲስ ዜማና ግጥም የተሰሩ ሙዚቃዎች በስፋት በማህበራዊ ሚዲያ እየተጋሩ ነው። የአድማጮችን ትኩረት የሳቡም ይመስላሉ። አንዳንዶቹ በዩቲዩብ በመቶ ሺዎች የሚቆጠሩ እይታዎችን አግኝተዋል። በዚህም ምክንያት የዘመኑ የቴክኖሎጂ ልህቀት በተለይ በሙዚቃው ዘርፍ ምን ያሳጣ ምን ያስገኝ ይሆን? ኤአይስ ይበልጥ እየረቀቀ በመጣ ቁጥር የኢትዮጵያን የሙዚቃ መልክ እንዴት ሊለውጠው ይችላል የሚለው ጉዳይ አነጋጋሪ ሆኗል። አንጋፋው ድምፃዊ ፀሐዬ ዮሐንስ የሙዚቃ ስራዎቹ በኤአይ እንደገና ከተሰሩባቸው ባለሙያዎች መካከል ይገኝበታል።
7: አንድ ሁለት ሶስቱ ሰምቻቸዋለሁኝ፣ ግን ያን ያህል በጣም አሰልቺ ነው። ይሰለቻል፣ በጣም አሰልቺ ነው። ቃናውን በደንብ አይለውም። በራሱ ቃና በራሱ እንትን ፈጥሮ የራሱን እንትን ነው የሚለው እና ቶሎ የሚሰለች ይመስለኛል። ሙዚቃ ፊሊንግ አይደለም። ያንን ፊሊንግ ነው ያጣሁበት። እኔ ሙዚቃ ስንሰራ እኮ ፊሊንግ ነው የምንሰራው። ላይቭ ስንጫወት ፊሊንግ ነው። ሙዚቀኛ ሁሉም ሰው በፊሊንግ ነው የሚጫወተው እና ያንን ነው ያጣሁበት። ያ ከሌለ ደግሞ ነገ ከነገ ወዲያ ዘላቂ ላይሆን ይችላል ብዬ አስባለሁ።
1: ሌሎች ባለሙያዎች ደግሞ ኤአይ በተለይ አዳዲስ የሙዚቃ ስራዎችን ለመስራት በሀሳብም ሆነ በቴክኒክ ጥሩ አጋዥ ነው ሲሉ በበጎ ተመልክተውታል። ዋና መቀመጫውን በአሜሪካ ያደረገው እሁድ ኤአይ መስራችና ስራ አስኪያጅ አቤኔዘር ጌታቸው አጠቃቀሙን ካወቅንበት ኤአይ ጥሩ እድልን ይዞ የመጣ ነው ይላል።
8: ኤአይ ለእኛ እንዲሁም ለኢትዮጵያውያን ወይ ለአፍሪካውያን
2: የመጣደል ነው ብዬ አስባለሁ። ለምን መሰለሽ? ሌላው ዓለም ላይ ወይ ወደዚህ ወደ ዌስተርን ስትሄጂ የፈለጉትን አይነት ሙዚቃ የፈለጉትን አይነት ክሬቲቭ ወርክ ለመስራት የሚያስችል ሪሶርስ ነበራቸው፣ አላቸው፣ መስራት ይችላሉ። የአቅም ጉዳይ ችግር አልነበረም። ሶ ኤአይ ሲመጣ ምንድን ነው ያደረገው? የሚውዚክ ዲሞክራታይዜሽን፣ እያንዳንዱ ሰው የፈለገውን ሀሳብ እኩል ከሌላው እኩል ማድረግ የሚችልበትን ባላንስ ነው ይዞልን የመጣው ብዬ አስባለሁ። ከሌሎቹ ጋር እኩል የሆነ ሙዚቃ መስራት እንችላለን፣ በተሻለ ታሪክ፣ በተሻለ ሀሳብ፣ በተሻለ አይዲያ።
1: ሙዚቀኛዋ ብሌን ዮሴፍም ቴክኖሎጂው የራሱ የሆነ ጥቅምና ጉዳት እንዳለው ጠቅሳ አዳዲስ ስራዎችን ለመስራት እንደ አጋዥ መጠቀሙ ግን ባለሙያውን ይጠቅማል ብላለች።
5: ጎጂ የሚሆነው ባላንሱን ሲያጣና ወደ ላይ ብለሽ ራስሽን ስታስረክቢው ነው። ሁሉንም ነገርሽን ማለት ስትማረክለት ሙሉ ለሙሉ ለሱ ስትሰጪው ነው።
1: ሆኖም ኤአይ በተለይ በሙዚቃው ዘርፍ የሰዎችን የአእምሮ ንብረት ባለቤትነት መብት ለመንጠቅ መሳሪያ በመሆን በይበልጥ ይኮነናል። ሁለቱም ባለሙያዎች በዚህ ይስማማሉ።
2: ኤአይ በጣም ኤርሊ ስቴጅ ላይ ነን ያለ ነው። ስለዚህ ህጎች አሉ። የኮፒራይት ህጎች በኤአይ ዙሪያ ብዙ እየተገበሩ አይደለም። ከቨር ኤኒ ከቨር ያለ ሙዚቀኛው ፍቃድ ራሱ መስራት በራሱ የኮፒራይትን ህግ የጣሰ ነው ያስባለሁ።
1: የኢትዮጵያ ዘመናዊ ሙዚቃ ሲነሳ ስሙ በግንባር ቀደምትነት የሚነሳው አለማየሁ እሸቴ ባለቤት ወይዘሮ አየሁ ከበደም የባለቤታቸው ስራዎች በኤአይ ተሰርተው መስማታቸው ካሳዘናቸው መካከል ይገኙበታል።
3: በማናለብሽ ታዛቢ በሌለ አስመስለው ይኸው እየተጫወቱት እየተጠቀሙበት ይገኛል። ቤተሰብ እንዳለው እያለ የታወቀ እንደሌለው ቆጥረው ብዙ ነገር እንትን እያደረጉ ነው። ለማና ቤት ይባላል። በእርግጥ ደግሞ በክብር መጠው ደግሞ የጠየቁንም አሉ። ገንዘባቸውን ከፍለው እየተጫወቱም እሱም አንድ አርቲስት ነው።
1: ኢትዮጵያን ጨምሮ በርካታ ሀገራት የባለቤትነት መብትን የሚጠብቁበትና የሚቆጣጠሩበት ህግ የላቸውም። በኢትዮጵያ ሙዚቀኞች ማህበር በቅጅና ተዛማሽ መብቶች የሮያሊቲ አስተዳደር አመራር ድምፃዊ ሀይሌ ሩት እንዲህ አይነት ነገሮችን መልክ ለማስያዝ ጥረቶች እየተደረጉ መሆናቸውን ይገልጻል።
8: የኮፒራይት ህግ አብሮ እየተሻሻለ ነው የመጣው ከዘመናዊ ቴክኖሎጂ ጋር ማለት ነው። ኢትዮጵያ አሁን በቅርቡ የደብሊዩቲኦን ጆይን ለማድረግ አንዱ መስፈርት ኮፒራይት ስለሆነ

0: አዋጁን ማሻሻል ላይ ማለት ነው። ስራው ወጥ ኦሪጅናል ኮፒ አልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይሄን እንዲያካትት ሆኖ አሁን እየመጣ ነው።
1: የማህበራዊ ሚዲያ መድረኩ ዩቲዩብ ባለፈው አመት ወጥነት ለሌላቸውና ከሌሎች ለተቀዱ ስራዎች ክፍያ መፈጸም እንደሚያቆም ገልጿል። ሆኖም ወጥ የሙዚቃ ስራዎችን ለመስራትም ቢሆን በአግባቡ ጥቅም ላይ ካልዋለ በኢትዮጵያ ሙዚቃ ላይ ከፍተኛ ተጽዕኖ ሊያደርስ እንደሚችል የሙዚቃ ባለሙያዎቹ ስጋት አላቸው። ከስጋቶቻቸው መካከል የፈጠራ አቅምን ያዳክማል፣ በእውቀት ጥቅም ላይ ካልዋለ በጊዜ ሂደት ማንነትና ባህልን ሊነጥቅ ይችላል የሚሉት ይገኙበታል።
2: አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ጠቅልሎ ስለያዘው የወደፊቱ ዓለም ጥሩ አትመስለኝ። በሁሉም ዘርፍ ነው ማውራት። የወደፊቱ ዓለም አስጨናቂ ነው በጣም።
0: የፈጠራ ስራ ጸርም የሚሆንበት ነው ብዬ አስባለሁ።
3: ኤአይ የተማረው ባገኛቸው ሪሶርሶች፣ በተለይ በዲጂታል ዓለሙ ላይ ያለውን ብዙሃኖቹ በተጠቀሙበት መንገድ ነው እንጂ አሁን የኛ ሙዚቃ በዓለም ላይ ብዙሃኖች የተጠቀሙበት አይነት አሰራር አዝያዝያም የለውም። የራሳችን የሆነ ነገር አለን የምንለው ነገር ማለት ነው። እንደ ቅኝቶቻችን እንዳንቺው የያሬዲክ መሰረት እንዳለው፣ መንፈሳዊ መሰረት እንዳለው፣ እነዚህ ሁሉ ነገሮችን አንደርስታንድ ለማድረግ በጣም ሩቅ ነው ኤአይ ከብዙሃኑ ጋር ስለማይመደብ ማለት ነው። ስለዚህ እሱን ነገር ተነጠቅን ማለት ለሚመጣው ትውልድ የሚሄደው የሙዚቃ አይነት የእኛንም ይመስል ትንሽ ቅመም ያለው ግን ስላልቻለው ስላልተረዳው ኤአይ ወደ ራሱ መንፈስ የቀየረው ብቻ ትንሽ ተጽዕኖ በደንብ ይኖራል። ትንሽም ሳይሆን
1: ኤአይ የሙዚቃን ዲሞክራሲ አምጥቷል የሚለው የኤአይ ባለሙያው አቤኔዘር፣ ይህ እንዳይሆን ቴክኖሎጂውን መጠቀም ያለባቸው ሙዚቃን የሚያውቁ ሰዎች መሆን አለባቸው ይላል።
4: ኤአይ ላይ ዝም ብለሽ በቃ ፕሮምፕት ስለጻፍሽለት የሚያወጣልሽ ሙዚቃ አለ። ከዛ ደግሞ ሙዚቀኛ ሆኖ ሙዚቃ መስማት የሚችል ሰው የሚሰራው ደግሞ ሙዚቃ አለ። ሁለቱ የተለያዩ ነገሮች ናቸው። ሰው የሚሰማው ሰው ጋር ሊደርስ የሚችለው ሙዚቃን የሚያውቅ ሰው ሲሰራው ነው። ሙዚቀኞቹ ኢናንስ ማድረግ ካልጀመሩ ግን መጠቀም ካልጀመሩ የራሳቸው ዴይሊ ላይፍ ላይ ማስተካከል እነዚህን ነገሮች ኢንተግሬት ማድረግ ካልጀመሩ ሌላው ምንም ስለ ሙዚቃ እውቀት የሌለው ሰው እንደዚህ እንደምታዩ የሙዚቃውን ኢንዱስትሪ ያበላሸዋል የሚል ፍርሃት አለ።
1: ሙዚቀኛዋ ብሌንም ቴክኖሎጂንና የሙዚቃ ስራን ሚዛናዊ አድርጎ መጓዝ እንደሚያስፈልግ ትመክራለች።
3: ኤአይን አሲስት እንደሚያደርግ አንድ ማሽን መጠቀም ጉዳት ላይኖረው ይችላል፣ ግን ኮምፕሊትሊ አቮይድ አድርጎ የሙዚቀኞችን ሮል አድርጎ እነሱ ላይ ዲፔንደንት ከሆንን ግን እንደው ሌላው ቀርቶ ሙዚቀኛ የሚባለው ሙያ ያሳጣል፣ እንጀራቸውን ያሳጣል። ስለዚህ ሙዚቃ መማር ትርጉሙ ምንድን ነው ልትይ ነው? የሙዚቃ መሳሪያ ተጫዋቾች ምን ሊሰሩ ነው የሚለው ነገር እንዳይመጣ በጣም ይሄ ክህሎት ላይ ሰውነት የሚባለው ነገር ላይ እንዳንተጣጣ ባላንስ ማድረግ ይኖርብናል እና ባላንስ ካላደረግ ነው ግን ከባድ ነው የሚሆነው።
1: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የኬንያ የጤና ሚኒስትር በአሜሪካ የሚደገፈው የኢቦላ ለይቶ ማቆያ ማዕከል ግንባታ እንዲቆም ወሰኑ። ኤደን ዱኡሌ ውሳኔውን ያሳለፉት የማዕከሉ ግንባታ እንዲቆም ፍርድ ቤት ያሳለፈውን ውሳኔ ችላ ብለው ግንባታው እንዲቀጥል በመፍቀዳቸው ፍርድ ቤትን በመድፈር ጥፋተኛ ከተባሉ በኋላ ነው። ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያው ምርጫ ሊካሄድ ነው። በዓለም በእድሜ ትንሹ ሀገር ደቡብ ሱዳን ምርጫ በቀጣይ ዓመት ታህሳስ ላይ እንደሚደረግ የአገሪቱ ባለሥልጣናት አስታውቀዋል። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው አስታወቀ። ይህ የበጀት ጥያቄ ጦርነቱን ከተቃወሙት የምክር ቤት አባላት ከፍተኛ ተቃውሞ እንደሚገጥመው ይጠበቃል። የሚያንማር ጦር በስድስት ወር ውስጥ ከ700 በላይ ንጹሃንን መግደሉን የተባበሩት መንግስታት ገለጸ። ከነዚህ መካከል 224 ሴቶችና 153 ህጻናት እንደሚገኙበት ሪፖርቱ ገልጿል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ አላላች። በዚህም ዋሽንግተን ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በጊዜያዊነት ፈቅዳለች። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀምሩ እንደሚችሉ ገልጸው ነበር። ዜናዎቹ እነዚህ

0: ናቸው። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዓለም ዋንጫ እንደቀጠለ ነው። ፋሲካው መንበሩ የሰሞኑ መነጋገሪያ ስለሆነው ሊዮኔል ሜሲ ተከታዩን አሰናድቷል። አርጀንቲና አርጀንቲና
1: ለካሎኔታ ጆጆ ሜሲ ሜሲ ሊዮኔል አንድሪያስ ሜሲ የእግር ኳስ አፍቃሪያን በመላው ዓለም ደጋግመው የሚጠሩት ስም ሆኗል። የ39 ዓመቱ የእግር ኳስ ጠበብት ከአርጀንቲና እስከ ስፔን፣ ከስፔን እስከ ፈረንሳይ፣ ከፈረንሳይ እስከ አሜሪካ በክብረ ወሰን ላይ ክብረ ወሰን፣ በክብር ላይ ክብር እየደረበ የእግር ኳስ አድናቂዎቹን አጃይብ እያሰኘ ይገኛል። ከ10 ዓመት በፊት ከብሔራዊ ቡድን ራሱን ለማግለል ተገዶ የነበረው ሜሲ በወዳጆቹና በእግር ኳስ አፍቃሪያን ምልጃ ከተመለሰ በኋላ የዓለም ዋንጫ ውድድር ባለታሪክ ተጫዋች ሆኗል። ከአራት ዓመት በፊት የ35 ዓመቱ ሜሲ ኳታር ላይ በውድድሩ 7 ግቦችን አስቆጥሮ የዓለም ዋንጫን ሲያሸንፍ ዓለምን ጉድ አሰኝቷል። ሜሲ ግን በዚህ አስደማሚ ስኬት በቃኝ አላለም። ከአራት ዓመት በኋላ ድጋሜ ወደ መድረኩ ሲመለስ አሁንም ለማየት የሚናፈቅ ታምረኛ እግሮቹ ታሪክ ከመጻፍ ያልቦዘኑ ክብረ ወሰኖች እንደ ሸክላ በቀላሉ የሚሰበሩለት የውድድሩ ደማቁ ተጫዋች ሆኖ ጉዞውን ጀምሯል። ሜሲ በውድድሩ የመጀመሪያዎቹ 2 ጨዋታዎች ብቻ 5 ግቦችን በማስቆጠር አድናቂዎቹን በደስታ የሚያስፈነድቅ፣ ተቺዎቹን እንደገና እንዲያስቡ የሚያስገድድ መልእክት አስተላልፏል። በጨዋታ ህይወቱ 46 ዋንጫዎችን በማሸነፍ የስኬት ማማ ላይ የተቀመጠው ሜሲ በዓለም ዋንጫ ታሪክ 18 ግቦችን በማስቆጠር ሌላ ክብረ ወሰን ደርቧል። ሜሲ ከብሔራዊ ቡድኑ ራሱን ያገለለበትን ውሳኔ ከቀለበሰ በኋላ ለስድስተኛ ጊዜ በተሳተፈበት የዓለም ዋንጫ 13 ግቦችን አስቆጥሯል። አሁን የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በዚህ መድረክ ካስቆጠራቸው 18 ግቦች መካከል 12ቱን ያስመዘገበው ዕድሜው 35 ከሞላ በኋላ ነው። ሜሲ የዋንጫ ብዛት በማከማቸት የሚደርስበት የለም። በዓለም ዋንጫ ከፍተኛው ግብ አስቆጣሪ ነው። 8 ጊዜ ባላንዶርን በማሸነፍ የሚስተካከለው የለም። በአንድ ዓመት ጊዜ ውስጥ 91 ግቦችን በማስቆጠር ወደር የለሽ ነው። 6 ጊዜ የአውሮፓ የወርቅ ጫማን በማሳካት አቻ የለውም። ሜሲ አሁን 39 ዓመቱ ላይ ደርሷል። የጨዋታ ፍቅሩና ብቃቱ በቅርቡ ከሚወደው ውድድር በቃ የሚሉት አይመስልም። ስኬቶቹ ተጨማሪ ድሎችን እያማተረ ለመሆኑ ማሳያ ናቸው። ሜሲ የኳታሩን የዓለም ዋንጫ ስኬት በዚህኛው የዓለም ዋንጫ መድገም ህልሙ ሊሆን ይችላል። በእርግጥ ሜሲ ይህን ቢያሳካ የዘመናዊው እግር ኳስ የምንጊዜም ንጉሥ ያደርገዋል? ሐሳባችሁን አጋሩን።
0: አድማጮቻችን ለዛሬ ያልናቸውን በዚህ ሆነው የምናጠናቀቀው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። BBC ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። መልካም ጊዜ።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት

ነይሩ ኣብቲ ፋልማይ መጋባያ ምክትል ላዕለዋይ ቤት ፍርዲ ዞባ ዝኾነ ዳኛ ኒክ ሃይለስ ንእድሪስ ዓብዱ ብወሓሳብ ገዝኡ ክፀንሕ ኣፍቂድሉ ነይሩ እንተኾነ እቲ እድሪስ መሪሕዋ ዝተባህለ ጃልባ ካልኦት ስደተኛታት ሒዛ ነይራ ድያ ወይስ ንበይኑ ጥራዩ ሰጊርላ ዝብል ዝርዝር ሓበሬታ ዛጊት ንፅር የለን ነቲ ኣብ መንጎ ፈረንሳን ብሪጣንያን ዝርከብ መድረብ ብምቁራፅ ናብ ዓዲ እንግሊዝ ዝኣትዉ ዘለዉ ብዝሒ ስደተኛታት ብልዑል መጠን ክውስኽ ፀኒሑ እዩ ብመሰረት ፀብጻባ ብ225 ጥራይ 4472 ስደተኛታት ብንኣሽዱ ጀላቡ ነዚ መትረብ ብምቁራፅ ናብ ዓዲ እንግሊዝ ኣትዮም ካብ ጥሪ 226 ክሳብ መፋርቅ ግንቦት 226 ኣብ ዘሎ ግዜ እውን 7576 ስደተኛታት ብተመሳሳሊ መንገዲ

0: ከተማ ዓዲግራት በደንብ ይፈልጥ እዩ ምክንያቱም ምስኣቶም ስለዝሰርሕ ነበረ ማለት እዩ ካብኡ ወፃኢ ግን ንገዝኡ እንጀራ ዝኮኖ ንሂወቱ ከመሓድረሉ ዝኽእል ስራሕ ይሰርሕ ኣብ መርዓታት ኣብ ካልኦት ካልኦት ናይ ማሕበራዊ ዘለዉ ኣብ ናይ ፊልም ስራሕቲ ኣብ ደርፊ ክሊፕ ብፊልም ዝፍለጥ ብክሊፓትና ብናይ መርዓ ስራሕ ብፊልም ስራሕቲ እዩ ዝፍለጥ
1: በዓልቲ እንድኡ ካብቲ ፊልሞን ዝጠፋአሉ 4/2017 ኢትዮጵያ ጀሚራ ደሃይ በዓል ገዛኣ ንምርካብ ናብ ዝምልከቶም መንግስታዊ ኣካላት ኩሎም ሓቲታ እያ
0: ሓሰ ዕለት 4 እዩ ሰዓት 2 ካብ ቢሮ ወፅኡ ናብ ገዛ ይመፅ ኣለኹ ኢለኒ ሽዑ ምስ ደንጌየኒ ሰዓት 2 ፈረቃኒ ምስ ኮነ ካብ ስራሕ ቦታ ናብ ገዛ መንበሪ ብዙሕ ዝረሐቕ ስለዘይኮነ ደው ኢለሉ ስልኩ ሰሪሑ እዩ ፀዊዕለ ብድሕሪ ተደጋጋሚ ምስ ደወልኩ ግን ስልኩ ተዓፅዩ ማለት እዩ ተቋሪፁ ብድሕሪ እውን ስፋይ ቆረፅ ምስኢለት ናብ ተፀበኪ ፀኒሐ ሓር ምስ መሸ ሓያል ዝናብን ንፋስንም ነይሩ ኣይ ዝኾነ ፀገም ተፈጢሩሎ ማለት እዩ ብር ክንዚ ይፀንሐን ኢለ ክንቲኡ ስልክን ምስተዓፀየኒ ናብ ቀረባይ ዝርከብ ቀጠና ከይደ መልኪተ ማለት እዩ ብድሕሪ መልኪተ መፅ እውን ናብ ኩሉ ዓይነት ፖሊስ ኮሚሽን ዞባ ፖሊስ ፍትሒ ቢሮ ክልል ቢሮ ሰላም ፀጥታን ቢሮ ብዝተፈላለዩ ይምልከቶም እየ ዝብሎም ቢሮታት እስካዕ ሕዚ ዕለት ምኻድ ኣይቋረፅኩን ስለ ፊልሞን ኩሉ ኣነ ዝፈልጡ ሓበሬታት እውን እናገለፅኩ ናይ ስልኪ ጥሪ እውን ዝፅውዕሎ ምዃኑ ሓሊፉን ከም ዝሰርሕ ዘሎ እንዳመልከትኩ በቢግዜኡ ወረቀት እንዳፅሓፍኩ እንዳኣተኹ ቢሮ ከይደ እውን ሕድሕድ መዓልቲ ዘለዎ ምዕባለታት እናጠየቅኩ እየ ዝርከብ እስካብ ሕጂ ግን ስልኪ እንዳሰርሐ ንባዕሎም ንቢሮ ንፖሊስ እንዳሰርሐሎም ፀዊዕሎም ከም ዝሰርሕ ዘሎ ኣረጋጊፆም እዮም እስካብ ሕጂ ግን ምንም ዓይነት ፍታሕ ምንም ዓይነት ምላሽ ዝሃውኒ ምላሽ የብሎምን ዝሃውኒ ኣፋፉነት ወይ ከምዚ እዩ ዝበሃል ነገር የለን
1: በዓልቲ እንድኡ ወይዘሮ ገነት ምስዋር ፊልሞን ብተራ ገበነኛ ዝተፈፀመ ኣይኮነን ዝብል እምነት እዩ ዘለዋ
0: ስልኩና ሰርሐ ሎኬሽን ክርከበሉ ዘይኽእል መንገዲ ንምንታይ እዩ ናይ ካልኦት ገበን ተፈፀሞም ሰባት ሎኬሽን ክርከብ ከሎ ናይ ፊልሞን ንምንታይ ይተርፍ ስከዓ ሕዚ ንምንታይ እዩ ክመፅእ ዘይከኣለ ኢሉ እውን ጥራዐ የረየ እናብዚ ሕዚ ዘሎ ፖሊስ ኮሚሽን እውን ከይደ ጥራዐ ይስሚዐ እዩ እየ ፍትሒ ንክወሃበና ፍትሒ ቢሮ ከይደ እውን ናብ ኩሉ ሕድሕድ ስከዓ ናይ ሎም ማዓንቲ ዘይከድኩም ቢሮታት የለዎን ግን መፍትሒኦም ሎኬሽን ክመፀና ካብ ፌደራል ክመፀና ይከኣለን ስለ ፊልሞን ዝረከብናዮ ምንም ዓይነት ፍንጭ የለን እዮም ዝብሉ ብዙሓት እኳ ፍንጭታት ክርከቡ ይኽእሉ እዮም ኢለ እየ ዝሓስብ ምክንያቱም ፊልሞን ኣነ ተራ ሰብ ተራ ወንጀለኛ ፊልሞን ከምዝገይርዎ እዩ ዝብል እምነት የብለይን ንባዕላቶም እውን ነጊሩ እዮም እየ ምክንያቱም ስልክ እንዳሰርሐ ኣነ ፊልሞን ኣሎ ኣብ ምንታይ ኣሎ ምስ መን ኣሎ እየክፈለጥ ዘይክእል ኣነ ከምዘሎ እዩ ዝኣምን ምክንያቱም ዝኸድኩም ክያዶታት ንሪኦም ኣለና ናይ ስልኪ ዝስካዕ ዘይተቋረፀ ምኳኑ ፍንጭታት ውን ኣለው ኣብ ሚድያ ንሰምዖም ብብዙሓት ከምዝሎ ስለ ፊልሞን ብዙሕ ፍንጭ ዝህቡኑ ሰባት ኣለው ብናይ ባዕለይ ዝኸዶም ናይ ባዕለይ ነገራትም ኣለው ኣነ ፊልሞን ኣሎ መን እዩ ሒዝዎ ግለሰብ ድዩ ተቋም ድዩ መን እዩ ክፈልጥ ዘይምኽኣለ እዩ ንክፈልውጥ እውን የፅዕር ዘለኹ ከምዘሎ ኣነ ዝኣምን ምክንያቱም ብሂወት ስለ ዘሎ ብግዜኡ ዝኮነ ሰብ ሰዊርዎ ኣሎ ከም ዝመፅእ እየ ኣነ ዝኣምን ብሓላፍነት ተሰሚዑምዎም እውን ፅባሕ ንጎ ከጠይቆም ምኳኑ እናፈለጡ ኣብ ሚድያ ወፅኦም ስለ ፊልሞን ምህላዩን ኣብ ካሊእ ቦታታት ከም ዘሎን ይሕብሩ ኣለው እዚ ከዓ መንግስቲ እዚ ተረዲኡ ኣብቲ ዝበሃል ዘሎ ቦታ ናይ ምፍታሽን ዝገብሮን ፃዕርን ክህሊ እዩ ዝግባእ ህዝቢ እውን እንተኾነ ፅባሕ ንጉህ እንታይ ከም ዝፍጠረ ይንፈልጥን ሎሚ ፊሊ ከም ዘጋጢሞኣሎ ፅባሕ ከዓ መን የጋጥሞ ስለዘይፍለጥ ኣብ ጎነይ ኮይኑ ድምፂ ክኾነኒ ድምፂ ናይ ፊልሞን ሂወት ሞቱ ድዩ ሂወት ድዩ ንምፍላጥ ኣነ ንፍትሒ ክረክብ ምሳይ ኮይኑ ክፅዕርን ክሕግዘንን እየ ዝለዎም
1: ቢቢሲ ኣብዚ ጉዳይ ዝሓተቶም ሓለፍቲ ፀጥታ ትግራይ ኣብቲ ጉዳይ ገና ምፅራይ ይካየድ ከም ዘሎ እዮም ገሊፆም
0: ሂወተይሲ ኣብ ናይ ፊልሞን ኣለሻ እዩ ዘሎ ስካዕ ሕዚ 11 ወርሒ ምሉኡስ ምንም ዓይነት ፍንጭ ከይረኸብኩ መዓልታዊ ናብ ቢሮታት እናተመላለስኩ እየ ዝውዕል ማለት እዩ በቲ እውን ቆልዑት ኣለው ናይ ቦናፍቆት ዘለዎም ብጣዕሚ ከቢድ ሂወት ንባዕሉ ከቢድ እዩ ኣነ በቃ ካብ ምንም ብላዕሊ ግን ኣብ ናይ ፊልሞን ሻቅሎት ፅባሕ እንታይ ይፍጠር ብምባል ፅባሕ እንታይ ክረክበ ይኮን ብምባል ኣብ ተስፋ እዩ ዘለኹ ተስፋ ከይቆረፅኩውን ኣብ ናይ ፊልሞን ኣለሻ እዩ ዘለኹ ፍትሒ ንክትረክብ መዓልታዊ እናተፀበኻ ኣኼዋ እዮም እናተባሃልካ ካብኡ እናተመለስካ ኩሉ ነገር ክኢለ ደቀይ ንከይጠሚን እውን ገፅ ናይ ህዝቢ እንዳረእኹ ኣብ ከቢድ ኩነታት እዩ ዘለኹ ማለት እዩ ብጣዕሚ ከቢድ ኩነታት እዩ ዘለኹ
1: ሕዚ ድማ ሓፀርቲ ዜናታት ክነግረኩም ኣብ ደቡብ ሱዳን ንነዊሕ እዋን ክደናጎይ ዝፀንሐ ፈላማይ መረፃ ኣብ ወርሒ ተሓሳስ ክካየድ እዩ ብመሰረት እቲ መበገስ ውጥን እቲ ኣብ 215 ክካየድ ዝነበረ ሓፈሻዊ መረፃ ብሰንኪ ኩናት ሕድሕድ ክናዋሕ ፀኒሑ እዩ መራሕቲ ደቡብ ሱዳን ብመረፃ ዘይተፈተኑ ኮይኖም ፕረዚደንት ሳልቫኪር ድማ ን15 ዓመታት ኣብ ስልጣን ከም ዝፀንሐ ይፍለጥ ሚኒስትር ኬንያ ህንፀት ናይቲ ብኣሜሪካ ዝድገፍ መወሻ

0: በማዕከል ኢቦላ ዶዋ ቢሎ ሚኒስትር ጣና ኬንያ አደን ዶዋለን ሳነዳኛ አሽሽ በመባል ንቤት ፍርድ ንዕቀት በመርአይ ምስተከሰሰ እዩ ህንጸት ናይቲ አካታይ መወሸብ ኢቦላ ዶዋ ቢሎ ሎሚ አቤት ፍርድ አብዘቀረበል ኦዋን ይቅረታ ዘሓተተ ዶዋለ አበ ከተማ ናኒውኬ አበ ዝርከብ ወታደራው ማዓስከር ስራሕ ህንጸት ብቅጽበትን ሙሉእ ብምሉእን ዶው ክብል መምርሒ ከም ዝሃበ ኣፍሊጡ እስራኤል ኮኔላ ንህፃናት ዒላማ ብምግባር ኣብ ጋዛ ምፅናት ዓሌት ትፍፅም ከም ዘላ ተገሊጹ መርማሪ ኮሚሽን ሕብራት ሃገራት እስራኤል ንፍልስጥማውያን ህፃናት ኮኔላ ዒላማ ብምግባር ኣብ ምድረ በዳ ጋዛ ምፅናት ዓሌት ገበናት ኣንጻር ሰብኣውነትን ገበናት ኩናትን ከምኡውን ኣብቲ ዝተጎበጠ ምዕራባዊ ገማግም ገበናት ኩናት ተስዕበላ ኢሉ ሚኒስትር ጉዳያት ወፃኢ እስራኤል ግና ከምቶም ዝሓለፉ ዝሕፍር ፕሮፓጋንዳታት ጸለመ ዝመልኦ ምትላል ብምባል ነፂግዎ ሊዮኔል ሜሲ አበ ልዕሊ ኦስትሪያ አበ ዘካየዶ ካልኣይ ግጥም ዋንጫ ዓለም ኣደናቒት ሸቶ ኣብ ልዳት ኦስትሪያ ብምዝጋቡ መሪሕነት ሃገራዊት ጋንቱ ጥራይ ኮነን ኣውሒሱ እዚ ወዲ 38 ዓመት ድሙቕ ኮኸብ ኣበ ታሪክ ዋንጫ ዓለም ዝለዓለ ሸቶ ብምምዝጋብ ታሪክ ብምፅሓፍ ገና ንጉስ ኩዕሶ እግሪ ዓለም ምዃኑ እዩ ዘመስክር ዘሎ ኣዝየ ብርሃነ
1: ميسي نا أرجنتينا كلتا بزيرو كتعوات جيريو زاد قاعزي انتر مايويه أبزيني لومي هوانج عالم أبزا قرن بقعتي زلو نزل عليها مزقاب شوتوز وهاب واركج أما كوستاه كابزو غلوك عند تودا جرت دمايو أبشدوش دا تغطات التيت أو تاتات وانج عالم أكتاتي لو شوتو بممزقاب نزي كبرو وسنزي مزج أبتو سلست عبيتي تتاوتي تسريع اللو كالمحجي إز عوات زي بفرنساوي زوست فونتين أبشن ላዊ ጃይር ዚሆን አብሽን ቻዓተሚትን ሰብዓን ጥራዩ ተመዝጊቡ ነይሩ ብዘይካዚያ ብታሪክ ዋንጫ ዓለም ዝለዓለ ዕድላት ንሸቶ ዝፈጠረ ተጻዋታ እዩ ከም ኪልያን ምባፔ ኤርሊን ሃላንድ ቬኒዩስ ጁኒየር ዝኣመሰሉ ሓደሽቲ ከዋክብቲ ዓለም ብብቕዓቶም ይረኣዩ እኳ እንተለዉ ንዘውዲ ንግስነት መሲ ክምንዝዕዎ እንተኮይኖም ግን ልዑላት ኮይኖም ክቐርቡ ክግደድ እዮም ንሻድሻይ ግዜ ዋንጫ ዓለም ዝፃወት ዘሎ መሲ ክሳብ ዜናይ ትማሊ ፀወትኡ 16 ሸቶታት ብምምዝጋብ ኣብ ውድድር ኣብ ዋንጫ ዓለም ዝበዝሐ ሸቶታት ብምምዝጋብ ምስ ጀርመናዊ ሚሮስላቭ ክሎስ ብማዕረ 16 ሸቶታት እዩ ነቲ ክብሪ ተማዓራሪዎ ናብ ሜድያት እዩ ብዘና ዋንጫ ዓለም መበል 28 ፀወቱ ኣብ ልዕሊ ኦስትሪያ ዘመዝገበን ክልተ ሸቶታት ከ ንብዝሒ ሸቶታቱ ናብ 18 ክቢ ምባል ወና ነቲ ክብሪ ወሰን ዝበዝሐ መዝጋቢ ሸቶታት ዋንጫ ዓለም ክኸውን ክኢሉ ሊዮናል መሲ ተኸቲሎም ጫምኦም ዝሰቐሉ ሚሮስላቭ ክሎስን ብራዚላዊ ሮናልዶን ብ16 ከምኡውን ብ15 ካልኣይን ሳልሳይን ኮይኖም ይስዕብዎ ኣለዉ ሎሞ ወጋሕቲ ኣብ ልዕሊ ኢራቅ ክልተ ሸቶታት ዘመዝገበ ፈረንሳዊ ኪልያን ምባፔ ካብ ተመሳሳሊ ብ15 ሸቶታት ምስ ብራዚላዊ ሮናልዶ ተማዓራሪ ኣሎ ፅባሕ ረቡዕ መበል 39 ዓመት ልደቱ ዘብዕል ሊዮናል መሲ ንሰለስተ ዓመታት ኣብ ኣሜሪካ ክፃወት ድሕሪ ምፅንሑ ከመይ ገይሩ እዩ ገና ኣብ ዝለዓለ መድረኽ ዓለም ተኣምራት ክሰርሕ ዝኽእል ዘሎ ነዚ ብዝምልከት ወዲ 39 ዓመት ኮይኑ ኣብ ፈረንሳ ዝፃወት ዘሎ ኦሊቭ ጅሩድ ንመሲ ዘለዎ ኣድናቆት ክገልፅ እንከሎ መሲ ምስ ገዛእ ርእሱ ዝገብሮ ውድድር ካብ ኩሉ ንላዕሊ ኣገዳሲ ምዃኑ ይሕብር ኣብ ዝዕድመ እዚ ላዕለዋይ ናይ ፀወታ ደረጃ ከይና ንምፅዋት ንኣነባብራ ኣመጋግባናን ድቃስናን ዝምልከት ፅኑዕ ስጉምትታት ክንወስድ ኣለና ዝቐንዲ መፍትሒ ግን እቲ ንቅድሚት ንምስጓም ዘለካ ድሌትን ድርኺትን እዩ ይብል ኣብ ስፖርታዊ ስነ ኣእምሮ ንልዕሊ 20 ዓመታት ዘገልገለ ማይክል ኮፊልድ ብወገኑ ኣብዚ ዕድመ እዚ ምፅዋት ፅኑዕ ናይ ዲስፕሊን ተመክሮ ዘድልዮ ኮይኑ ብኣእምራዊ መዳይ ነቲ መዓልታዊ ፃዕሪ ንምስጋር ዘለካ ፅንዓት እዩ ዝውስኖ ድሕሪ ሕክምናን ሞግዳእትን ተመሊስካ ናብቲ ዝለዓለ ብቕዓትካ ንምምፃእ ዘለካ ድሌት ኣዝዩ ዓብዩ ይብል ካብ ቁጠባዊ ረብሓታት ንላዕሊ እቲ ንኩዕሶ እግሪ ዘለዎ ፍቕሪ እዩ ንቅድሚት ዝደፍኦም እቲ ምስ ማንቸስተር ዩናይትድ ኮይኑ ኣንጻር ባርሴሎናን መስን ተፃዊቱ ዝነበረ ዋይን ሩኒ ዕድመ ካብ ተፃዋታይ ክወስዶ ዘይክእል ሓደ ነገር እንተድልዩ እቲ ምስ ኩዕሶ ዘለዎ ናይ ክእለት ተመክሮ እዩ መሲ ዘለዎ ድንቂ ብልሓትን ክእለትን ካልኦት ተፃወቲ ዘይገብርዎ ዘገርም ነገር ክገብር የኽእሎ ይብል እዚ ፍሉይ ብቕዓት መሲ ምስቲ ንሻሻይ ግዜ ኣብ ዋንጫ ዓለም ስ ፖርቱጋል ዝፃወት ዘሎ ናይ ነዊሕ እዋን መወዳድርቱ ክርስቲያኖ ሮናልዶ ወዲ 41 ዓመት ፍልሊ ፈጢሩ ኣሎ ሮናልዶ ብቀዳማይ ግጥሙ ዘረኣዩ ብቕዓት ትሑት ብምዃኑ ሩኒ ከም ዝገለጾ ሮናልዶ በዚ ናይ መስዓወት ኣዝዩ ክሓርቕ እዩ እንትኾነ እቲ ክልቲኦም ዘለዎም ባህጊ ምዕዋት እዩ ንየማናይ ክንፎም ዘነቓቕሖ ኢሉ
0: ንሎመዓልቲ ዝበልናዮም ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ኩሉ ግዜ ንዓና ሓሪኹም ስለ ትከታተሉና ርእቶኹም ስለ ትህቡና ኣዝ